አድማጮቻችን እንኳን ለሳምንቱ እሁድ አደረሳችሁ ያልኩኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አቀናብሬ ማቀርብላችሁ ወርቁ አያሌው ነኝ። እንደምን ሰነበታችሁ? ሳምንታችሁስ እንዴት ነበር? ባለፈው ሳምንት በተለያየ ፕሮግራም ተላይተናል። አሁን ደግሞ በአዲስ ፕሮግራም ይኸው መጥቻለሁ። እናንተን ለማስደሰት እና አንዳንድ ዜናዎችንም ማስታወቂያችን ለማሰማት ቀርቤያለሁ። እንግዲህ በዚህ መልኩ ለመጀመሪያ ጊዜ እንግዲህ ያለን የዛሬውን ዝግጅት በቅደም ተከተል ላስታውቃችሁ እወዳለሁ። በመጀመሪያ አንድ ሙዚቃ አሰማና ከዛ በመለስ ባለን በሀገራችን ተጨባጭ ሁኔታዎችና እንዲሁም በከተማችንም ቢሆን ይቀጥላል ያለው ሁኔታዎችን ድባቡን እናሰማና በእውነቱ ያለው ሁኔታ በሀገራችን እንዳን ነገሮችን ካሉ በዩቲዩብ የምትሰሙትና ወይ በሌላ ቀድማችሁ የምትሰሙ በዘመድ የምትሰሙትም ሊሆን ይደጋገም ይችላል። ግን የራሴን ሐሳብ ምን ደረሰ ምን እንዴት ሆነ የኔን አመለካከት ብቻ ነው ያንን አቀርብላችሁ። ከዛ ወዲህ ሙዚቃ አሰማና በመሃል አንዳንድ ነገሮችን ካሉ ካሰማን ሆነ ወደ ማማ አፍሪካ እንሄዳለን ማለት ነው። ማማ አፍሪካን ያን እንግዲህ በተለያዩ ሙዚቃዎችን ወደፊት ቀደም ብዬ እንደገለጽኩላችሁ ወደፊት ከአፍሪካን ወንድሞቻችን ጋራ በጋራ ሆነን የምንሰራበትን መንገድ ለመፍጠር እየተንቀሳቀስኩ ስለሆነ እንግዲህ አንድ ቀን ልዩ ፕሮግራሞች ይኖሩናል። እሱ ብቻ አይደለም፣ ሌሎችንም በዚሁ በከተማችንም አንዳንድ ተቋሞችም ገብተው ትምህርት የመስጠት ሀሳብ የመስጠትን ሁኔታዎችን እያመቻችን ነው። ያ ከሆነ እንግዲህ ባለፈው እንግዲህ እንደምናወር ከታሪክ ማደር ምሳሌዎች የሚሆነን አቶ ደበበ ጉብሉ በሱ እንደዛ አይነት ፕሮግራሞችን እንቀጥላለን ማለት ነው። እና ወጣቶችን ኢንቫይት እናደርጋለን የራሳችሁን ፕሮግራም ለ15 ደቂቃ ወጣቱን በሚመለከት በተለይ በዚህ በከተማችን ውስጥ ያለው እና በኖርዝ አሜሪካንስ ወጣቱ የሚንቀሳቀስበት ሁኔታ ምን መሆን ያለበት ትምህርታዊ የሆነ ነገሮችን አንድ ለመሆን ግሩፕ ለመፍጠር በዚህ በቫንኩቨር ያሉ ኢትዮጵያን ኤርትራን ወጣቶች አንድ ላይ ተሰባስበው አንድ ነገር እንዲያሳዩን ምን ፈልገ ስሎ ያን ካለ በሙዚቃም በግጥምም በድርሰትም በኢንፎርሜሽን ደረጃ የምትቀርቡ ካላችሁ ወይንም ተደራጅታችሁ መስመሩ የ15 ደቂቃ ክፍል ሰጣለሁኝ። ይህ ይሆናል ማለት ነው። እንግዲህ ከዛ በኋላ ከዚህ በኋላ ወደ 8 ሰዓት ገደማ ላይ ማስታወቂያዎች ይኖሩናል። እዚህ ከተማችን እርግጠኛ የሆነ ማስታወቂያዎች ምን እንደተካሄደ ባለፈው እናንዳንድ ኢንፎርሜሽን አረግላቸዋለሁ። ከዛ ባሻገር ምን ይሆናል የመዝናኛ ፕሮግራማችን ይቀጥላል ማለት ነው። ስለዚህ ከኔ ጋር ሁኑ። ከዚህ ከኤት ጀምሮ እስከ ከሰብን ጀምሮ እስከ ናይን ድረስ ከኔ ጋር እንድትሆኑ እየጋበዝኳችሁ እንዳትረሱ ሌሎች አድማጮች አስተላልፉ። እሁድ የሆነው ቀርቶ ሹክታ ቅዳሜ ከሰብን ፒኤም እስከ 9 p.m. ለሁለት ሰዓት ፕሮግራሙን ያካሄዳል። ይሄው በአሁኑ ሰዓት ማለት ነው። አርጋችሁ መታችሁ ዝናኑ ሙዚቃንም አንዳንድ ኢንፎርሜሽኖች የምትፈልጉትን ኮሚኒቲው ያድግበታል ወይንም ይጠቅመዋል የሚለውን ነገር ኢንፎርሜሽን መስጠት ከሆነ ተጋብዛችኋል ሁላችሁ። በዚህ ሬዲዮ ማይት ሆነው ነገር በግል ደረጃ ግለሰቦችን በማንሳት ይሄ አንዳንድ ነገሮችን በኮሚኒቲ ውስጥ የመከፋፈልንና ደግሞ ያን ሰው ስም በማጥፋት ቤተሰቡን ጭምር የምንጎዳበት መንገድ ካለ ያን ፍጹም ዜሮ አይሆንም። የፈለገው ይሁን የሆነው ይሁን በምንም ይሁን በምን ግለሰቦች በመጥራት በዚህ አካባቢ ያሉት ሁኔታዎችን ማድረግ አንችልም። ግን መጥራት ትችላላችሁ፣ አገር ቤት ፖለቲካ የኢትዮጵያ አመራሮችን በሙሉ ይሄን አድርጋለሁ። እንግዲህ ዛሬ ደግሞ የመጀመሪያ ሙዚቃዬ የሚሆነው ከአፋር ነው። አፋር የአፋርኛ ሙዚቃን መግቢያ እናደርጋለን። አዳዲስ ዘፈኖች አሉን፣ ሙዚቃዎች አሉ። ይህ ሬዲዮ ኢንፎርሜሽን ኤንድ ኢንተርቴንመንት ስለሆነ ኢንፎርሜሽን ከሰጠን በሙዚቃ የግድ ማሰማት አለብኝ። ስለዚህ እንደዚህ ነው ላለውኝ ወርቁ አያሌው ነኝ። ወደ ሙዚቃችን ሂድ እንሆ ተመልሼ እመጣለሁኝ።

አድማጮቻችን ተመልሼ መጥቻለሁ። በጣም በጣም ጥሩ ያፋርኛ ሙዚቃ ነው። እንዲሁም በበበሪ ሁን ነው የተጫወተው። በጣም ልናመሰግነው እንገባል። አድማጮቻችን በመጀመሪያ እንግዲህ ወደ አንዳንድ ነገሮችን ከመሄድ ፊት በዚህ በቫንኮቨራችን አዲስ ዓመት በማስመልከት ኢትዮጵያን ኮሚኒቲ ባለው ቦታ በበርነቤ ባለው በዛ ውስጥ በደንብ አድርጎ ምግብ አዘጋጅቶ ሲኒሮችን አድርጎ በጣም በታላቅ ዝግጅት ላይ ሆነው አሁን እያስተናገዱ በአሁን ሰዓት እየተተናገዱ ነው። በጊዜ ነው የገቡት። በጣም ልናመሰግናቸው ይገባል። እንኳን አደረሳቸው አደረሳችን እንላለን። ሲኒሮች አባቶቻችን እናቶቻችን ኑሩልን፣ ጤናና ሰላም ይስጣችሁ፣ ፍቅር ይስጣችሁ እያልኩኝ እንግዲህ እናንተ አርአያችን ናችሁ። ወደፊት እንግዲህ በየአመቱ እንድናረጋለን። በዛ ውስጥም ደግሞ ሁልጊዜ በየአመቱ የሚያዘጋጁት እህቶቻችን እና ወንድሞቻችን ልናመሰግን ይገባልና እንኳን ደስ አላችሁ። እንግዲህ ባለፈው ሁሉም በየቤቱ ስላስተናገደ አዲስ አመትን፣ አሁን ደግሞ በዚህ ኢትዮጵያን ኮሚኒቲ ያው ሁልጊዜ የሚደረግ ነው። በጣም በቂ ነው። ሁላችንም ከተባበርን ከዚህ በለጠ ማድረግ ይቻላል እያልኩኝ በዚሁ እንኳን አደረሳችሁ ላለው ወርቋ እያለሁ እኔ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኮቨር ቢሲ ካናዳ የሽብሽብታ ሬዲዮ አዘጋጅ አድማጮቻችን ፕሮግራማችንን ቀጥታ ከቤት ነው የማስተላልፈው። አንዳንድ የአምቡላንስ ድምጾች ከሰማቸው በጣም ይቅርታ፣ ሳውንድ ፕሩፍ ስላልሆነ ስቱዲዮ ቤት ውስጥ ነው። እንደዛ ነው ላለው። ሌላው አንድ እርማት አለኝ። እሱ ምንድን ነው? እሁድን ሁልጊዜ አረሷት ማቻቸው። ለስንት ዓመት እሁድ ጠዋት ስለሆነ እሁድ እያልኩኝ ተናግሬ ያለው ባለቤቴ ተናገረችኝ። ኧረ እሁድ ብለሃል አስተካክሏኛለች። በጣም ይቅርታ። ሁልጊዜ ቅዳሜ ቅዳሜ ከሰብን ፒኤም እስከ 9 ፒኤም ድረስ ነው የሚዘጋጀው። ይህን እንደገና አስታውቃለሁ። እንግዲህ እርምት ይደረግልኝ። ከሰው ስህተት ከብረት ዝገት አይጠፋም ይባላል። አሁን እንግዲህ ወደ ዋናው እንሂድ። በሀገራችን እንግዲህ ያለው የፖለቲካ ሁኔታ ብቻ ሳይሆን ያለውን የህዝብ ችግርና የህዝብን ሰቆቃ ሁላችን የምናይነን። ይሄ እንግዲህ ጆሮ ዳባ ልበስ ተብሎ ወይንም እንዳው ድጋፍ እኔ እንዴት እንደሆነ እንጃ። እኔ የማንም ደጋፊ አልሆንም። እኔ በዘር በሃይማኖት አለም በብዛ ውስጥ ያለውን ነገር ነገር ግን በዘር በሃይማኖት የሚደረገው ነገር እቃወማለሁ። ፍጹም ሰው መሆን ብቻ በቂ ነው። እኛ ኢትዮጵያኖች ተምሳሌዎች ነን በዓለም ደረጃ። ስንት ዓመት ሙሉ ይሄ ሁሉ የምታየው ዛሬ ከዚህም ብቅ ከዚህም ብቅ ብሎ በብሔር በቋንቋ እንትን እያለ የሚለውን አንድ ሰማም ነበረ፣ ጆራችን ጥጥ ነበረ። ሁሉም በየሄዱበት በቋንቋው ሳይግባቡ ከዚህ ከአዲስ አበባ የኦሮሞ ልጅ ወደ አማራው ክልል ሲሄድ የአማራው ክልል በቋንቋ እንኳን ባይግባቡ አቤት አስገብተው ግራ አጥባብልተው በል እንግዲህ ድልኝ የሚሉ የአማራው ወደ ትግራይ ሄዶ ትግራይም እንደዚሁ የሚደረግበት የሚፈቃቀርበት በሃይማኖት ጽኑ የሆነ ኢትዮጵያ ህዝቦች ነው። በቃ ይሄ ነው። ለዚህም ነው አሁን በኢትዮጵያ ውስጥ ከተደረገው ሁኔታዎች ሁሉ ይሄ ሁሉ ነገሮች ሲፈጸሙ በዛ ባካሄዱ በተለይ በዘረኝነት ያተኮሩት ወገኖች በሚያደርጉት ቁስቆሳና አንዳንድ ነገሮች በዛሬ በአሁን ጊዜ የኢትዮጵያ ህዝብ ራሱ ተላልቆ ነበር። ነገር ግን አንደኛ በእውነቴ ነው ልናከብር የኢትዮጵያ ህዝብ እስከ በጠቅላላ ልናከብራቸው የምንወደው ነገር ምንድን ነው? መኮራበት ያለውን የፖለቲካና ያለውን የዘር ጽንፈኞች በሚያደሩ ጽንፈኞች ይሉታላል። እንጃ ይሄ ብልጽግና አነጋገር አይጥመኝም ፍጹም አይደለም እንዴ? እና እንደዛ ሳይሆን በዚህ ችግር ውስጥ እየተደጋገፈ ቀለም በሩ ላይ እየተቀባ አንተ የዚህ ዘር ነህ ውጣ ከዚህ እያሉ በሜንጫ በምን ሲገሉ የነበሩትን እዛው አብሯቸው የነሱ ገዳዮቹ ዘር አብሯቸው ከሌሎቹ ጋር የሞቱ ብዙዎች አሉ። አትነኳቸውም፣ እናቃቸዋለን፣ አብረነን ተዋልደናል። ተዋልደን የለ እንዴ? ከማንም ስቲ የትኛው ነው ያልተዋለደው? ሁላችንም አይደለም እንዴ? አዎ፣ እውነቴን ነው የምለው። አሁን በብዛት እንደምታውቁት ከስም ከአነጋገር ከኔ ብሎ ጌስ የሚደረግ አለ። ልክ አይደለም ወገኖቼ። ብዙዎቻችን ኢትዮጵያውያን ነችን። ብዙዎቻችን የሁሉ ዘር ደም አለብን ማለት እችላለሁኝ። ስለዚህ በአሁን ሰዓት የሚደረገው የአገዛዙ በዚህ በሰባት ዓመት ውስጥ የተደረገው ስራዎች ከዚህ በፊት የተጠነጸሱት አሁን ግን እየፈላ ወጥቶ በህዝቡ መሀል እንደዚህ አይነት ቅሬታዎችና ችግሮችን የፈጸመው ይሄ መንግስት ነው። የአብይ መንግስት መጀመሪያ ሁላችን እናለን ተቀብለነዋል። ሁላችንም እዚህ ቫንኮቨርም አስታውሳለሁ
ደግሰን ሴሌብሬት አርገን ብዙ ሰዎችን በቃ ድሮ መገናኘት የማይቻል ሁሉ መጥቶ በቃ ሴ ብለን፣ በሌላው ደግሞ በአማራው ክልል ላይ ሞተው ጀርናል ሙሴ ብሎ ሰው ከዚህ ሆ ብሎ ተነስቶ ከዚህ ሄዱ ሰዎች አሉ። ብዙዎቻችን የምናውቃቸው ሄደው ለዚህ ፐርፐዝ ሁሉ ሄደው ተመልሰዋል። አለም እንዴ አብይን ስታዩት ስቴጅ ላይ ከኤርትራ መሪ ከኢሳያስ ላይ ቀለበት እስከመደራረግ ድረስ፣ አንድ እህታችን ኤርትራዊ የሆነች እንዳው በቃ ይህን አንድ መሆናችንም ብላ ኤርትራና ኢትዮጵያ መለያየቱ በጣም አሳስቦ የነበር ነገር አሁን ደስታ ብላ ስታለቅስ አብይ ተነስቶ እንባዋን የጠረገ ነበረ። ታስታውሳላችሁ? አዎ። ሁላችንም በቃ እንዲህ አይነት መሪ ፍጹም አንድ ሰው የማይታሰረው አንድ ሰው ፍርድ ወይንም ተጣርቶ ካልሆነ በስተቀር የማይታሰረው የነጻ ሚዲያ የማይከለከል ብሎ በገዛት ነው። ዛሬ ግን ያለ ከድሮ የባሰ ሰዎች በየቦታው የሚገደሉበት ተገለም የሚገኙበት ሰራተኛ ልጻ ልጅ ገሎ ያ ነው እኮ ያ ስሜቱ ያለው ድባብ። ሰራተኛ ቤት ኪናፕ አርጋ አዳፕት አርጋ ወደ አገሯ ይሄደች እና ከዛም በስንት መከራት የተመገን የተመለሱ ልጆች ታውቃላቸው በቅርብ የሰማችሁት። ይሄ እንደዚህ አሰቃቂ ነገር ከቤት ወጥቶ መለስ የሚያስፈራበት ሁኔታ የተፈጸመው በዚህ በሰባት ዓመት ውስጥ ነው። በጠቅላላ ወደዳችሁም ጠላችሁም አንድ ሰው አዲስ አበባን አታይም ወይ? ድሮ ሽንት በየመንገድ የሚሸና አሁን ቀርቷል። ቆንጆ ነው፣ በጣም ደስ ይላል፣ ቆንጆ ነው፣ ማንም ይጠላል። ነገር ግን ይሄ ነገር ያለ ሰው ይሆናል ወይ? እዛ ቦታ የተቀመጡት በተለይ አሁን እያፈረሰ ስለ እሱ ታሪክ በጣም የሚያሳዝን ታሪክ ነግራችኋለሁ። እያስፈረሰ ሲገነባ ለነዛ ሰዎች ተመሳሳይ ወይንም መኖር የሚችሉበትን ነገር አድርጓል ወይ አይደለም ወይ? ይሄ ነው ዋናው። ሰዎቹ ደስተኛ ናቸው ወይ አይደለም? ያ ቤት በፈረሰ ቁጥር ራሱን እየነቀ የገደለ አባወራ በብዛት ነው ያለው። በብዛት ሲወጣ ወደ ስራ ደህና ነበር፣ ቤቱ ሲመለስ በልጆቹ ላይ ፈርሶ ልጆቹ ወጥተው እናትና ልጅ እንዲጥግ ቁጭ ብለው የዛ ሰው ሁለት ክፍል ቤት ምግባቸው በደንብ ነው ኮሰስ ብሎ ሲያይ ይሄን ከማይ ብሎ የተሰቀሉ ራሳቸውን የሰቀሉ ሰዎች ሁሉ አውቃለሁ። ፐርሰናሊ ነው የማውቀው፣ ምንም የሚያስዋሸኝ የለም። የገዛ ዘመዶቻችን በራፍ ላይ መጥተው በጥይት ተመተዋል። ምንም የማያደርጉ ምንም የማያውቁ አይደለም እንዴ? ይሄ ነገሮች ነው እንግዲህ። እኔ ድሬዳዋ ልጅ ነኝ፣ አዲስ አበባም ዘመድ አለኝ፣ አዋሳም ዘመድ አለኝ፣ ጅማም አለኝ፣ ብዙ ነን እኮ። እና በእንደዚህ አይነት መልክ ነው በተለይ በዚህ በማፍረስ ላይ አብይ የሚያደርገውን እንግዲህ። ለምንድን ነው አብይን ብቻ የምትጠራው? የሆነ ሰው ነግሮ ነበር፣ ሌሎች እኮ ናቸው ከስር። ታዲያ እኔ የሰማሁትን ያህል እዚህ ሆኜ የሰማሁትን አብይ እዛ ቤተ መንግስት ቁጭ ብሎ መአት ጆሮ ጠቢ ያለው ምን በቃ ምንም እንጢ ሰው ሲል ይማር የሚለውን ሰው ሁሉ የሚያውቅ እንዴት አያውቅም ብዬ መለስኩለት። አትሊስት ያን ነገር መቆም አለበት። ሄደው ቤት ሲያፈርሱ ያኔ ለጥገና ብለው በጣም እኮ አንድ ምሳሌ ቤት ሄደው ለአቅማቸው ላልቻለ ቤት አፍርሶ አብይ ከነባለ ቤቱ ሌሎች ሆኖ ያንን ቤት አፍርሶ ሌላ ቤት እየጠገኑላቸው እንደሆነ ያሳይ ነበር። አይተናል አለ። ለካስ ይሄ ልናፈርሳችሁ ነው ነገሩ። እና በእንደዚህ አይነት መልክ ነው እንግዲህ ሰው ራሱን የሚያገለው። በተለይ በአንድ ቦታ ከተማውንም አልጠራም፣ ነገር ግን እውነተኛ ታሪክ ልንገራችሁ። በዚሁ በአብይ መንግስት ወደ አንድ ቦታ ቤት እንዲያፈርሱ ለዛም ደግሞ ቤት መሬት ሰጥተው ብፈልግ ስራ ባትፈልግ ተው ተብሎ ነው የሚጠራው። ከተካለ እድለኛ የሆነ ሰው የሆነች ቦታ እና ተሰጥቶት ይዛች ላይ ምን ያድርጉ በላቸው ላይ ቤታቸው ላይ ፈርስ ወደ ጎረቤት ወደ ጓደኛ ወደ ምን ብቻ ልንገራቸው ሩጫው ልንገራቸው አልችልም። ይሄ ቤት ሲፈርስ እነኛ ደግሞ ማፍረስ አለብን ከላይ እንደዚህ ተላይ ነው ከላይ ነው እላይ ያለው እግዚአብሔር ነው እግዚአብሔር አለም የራሱ አብሮት የሚሰራ ነው እንደዚህ እና ተብለው ቤታቸው ወጥተው ባልና ሚስቶች ልጆቻቸው ጋር ሆኖ ዘመድ ተሰባስቦ አረብ ሀገር የሚሰሩ ሰዎች ዘመዶቻቸው ተሰባስበው ምን ብለው በቃ እሺ ብለው አንዲት ክፍል እንደምንም ብሎኬት አድርጎ ቆርቆሮ አድርጎ ምነው ተሰራላቸው እና ቤታቸው ገቡ እና በቃ እስቲ ወደፊት እግዚአብሔር
ያለው ይሆናል። እስከዛ አንገታችን ማስገቢያና እዚህ ቹኩ ካርገ ልጆቹ ከጅብ ከአውሬ ከነፋስ ከብርድ ይተርፋሉ ብሎ አስቀመጣቸው ማለት ነው። ከዛስ በኋላ እንደገና መተው አፍርሷላቸው። ኢማጂን በእንዲስሏቸው አባውራው ፌንትና የነቀለው ወደቁ። ከዛ ተነስተው ምን ያድርጉ እና እባካችሁ እንዲን ሁለተኛ ስል ምንም ፍጹም ይፈልጋል ይሄ ቦታ ይፈልጋል ይያለ የኖሚኖ ሲል ኒ ከንግዶዲስ ይሄን አልችልም ብለው ራሳቸውን ሰቅለው ገደሉ። አሁን ልጆችና ባለቤት የት ነው የሚወደቁ ንገሩኝ እስቲ። እና እንደ አይነት

በቃ ጥሩ መናፈሻ ጥሩ ነው ግን እነኛስ ዛ ላይ ያሉ ሰዎች የት ናቸው ምንድናቸው እነኛው ግንችን አይደለም እንዴ ከዚህ ሄደን እዛ ይፈልግበት 5 ስታር ቁጭ ብለን አፎርደገን ስንል ከስር ያለው አጥንትስ ያ ይወደቀው ደም ያ ያነባው እንባ ምን ይለናል በእንደዚህ አይነት መልክ ነው በአዲስ አበባ ውስጥ በአሁን ሰዓት ያለው በዚህ ላይ እንግዲህ ተመልከቱ በአሁን ሰዓት ጦርነቱን ደግሞ ይሄ ወደዚህ ወደ ቤቱ ጦርነት በአማራና በኦሮሚያ ክልል በድሮን እየታገዘ ወታደሮችን ሌሎችን ሰላማዊ ህዝብን በሚገልበት ጊዜ አንድ መንግስት የራሱን ሰው በድሮና በመድፍ የሚገል እንግዲህ ወታደር አሰማርቶ ነገርን ጀግና ከሆነ ወደ ሱዳን ገብቶ ድንበር መጠበቅ ነበርበት አይደል እንዴ አይደል ህፃናቶችን ያፈሰ ከናት ኩያ ያወጣ ልክ እንደ ሌባ እንዳበደው ሸበዱ ሊያባረረ ነው የሚለው ነገር ግን ከመሸነፍ በስተቀር ምንም ባም ባማራ ክልል ባብዛኛው ዙሪያውን ፋኖ ግጥግጥ አርጎ ይዛል አሁን ደብረ ብርሃን በትላንትናው ደስ ሰምታችኋል ደብረ ብርሃን ድረስ እየገባ ነው ወደ አዲስ አበባ እየቀረበ ነው አይደል እንዴ በኦሮሚያም ደሞ እንደዚሁ አሁን ደሞ ጥምረቱ እየበለጠ እያሰጋ ነው ነገር ግን እየሄደ የሚለምነው ምን መሰላችሁ ቴክኖሎጂ ትራክተር ፋብሪካዎች ትምህርት ቤቶች ሆስፒታሎች ትምህርት ለሰዎች ልጆች እንዲማሩ ማመቻቸት ሆስፒታል ለዶክተሮቻችን የሚያስፈልግ በቂ ለአስተማሪዎቻችን እንደዚህ እንደዚህ ነገሮች ከማድረግ ይልቅ የድሮን መግዣ ራሻ ሄዶ ቱርክ ሄዶ ይሄን ነው የሚደረገው ስለዚህ የቱ ነው ብልጽግና ነገሩኝ እስቲ ብልግና እንበለው እንጂ እና ያንዳንዳችሁ ቤት ያልገባ ካለ ነገሩኝ እኔ ደርሶኛል ግፍ የናቶች ያባቶች እንባ እንደ ጎርፍ ነው በኢትዮጵያ ሲወርደው የሟቾች እስከዚህ ተረዘው ከፋኑ ጋር በትግራይ አካባቢ በሌላ አካባቢ ይወሰዱ የትግራይ ወንድሞች እናቶች እስካሁን እያለቀሱ ነው እስቲ ንገሩኝ የቱ ጋ ነው የትግራይ እናት አባት እንደልዶት የሚኖረው ከጥንትስ ቢሆን የቱ ጋ ነው ሆ ብሎ አዘመተ አታለው አታላይ ይሄ ብቻ ሳይሆን የትግራይ እናቶች የትግራይ አባቶች ወጣቶች አለቁ የበጦርነቱ አካለስ እንኳን የሆኑት የት ነው ያሉት ንገሩኝ እስቲ አቢኮ በጦር ሜዳ የሞተን ወታደር ለናት እና ለቤተሰቦቹ ከሁለት አመት በላይ ነው ባለፈው አላረዳም እማረዳ መንግስት ነው እኮ እናት እና አባት ልጄ ጠፋብኝ ሁለት አመት ሙሉ ኦ በየክፍለ ጦሩ በየመኑ ሲሉ ቆይ እስቲ አላገኘንም እዚህ ጋር ነው የተባለ እንባ አረግፍ ነው አቢ ግፍ ነው እንዴ ከት መጣን ሁላችን ሰዎች ነን እኮ ከታች ነው እኮ ያለነው ምንም እኮ የለም ምንም የለንም ውጭ ሀገር ዜጎች አይደለም ይሄ በጣም ልብ ነው ሚነካው ነገር ግን በአሁን ሰዓት እንደምታዩት አብይም ሄዶ ብሬክ ላይ ተናግሮን ሰምታችኋል ዲስካውንት የለም በዚህ በአብይ ላይ ዲስካውንት የሚባል የለም በሱ ላይ ትግሉ እየተጧጧፈ ነው ወደፊት የሚጧጧፋል አሁን በብዙዎቹ በአዲስ አበባ በሌሎች ሀገሮች ሁሉ የሚናገሩ ችግር ነው ሲደውላችሁ ወቁ ግን ጊዜው ገና አይደለም ማለት አይቻልም ማስተካከል ይችላል አይደለም እንዴ ማስተካከል ይችላል የፓርላማው ነው ይሄ ከፕራይም ሚኒስተር ወደ ፕሬዚዳንት የሚሯሯጡ እጩዋት በቃም እንዴ ንኩ ግራ አይ ጉዴ ሰራን አባለማ ነው በጣም ጉዴ ሰራን አባለማ ነው በእውነት እና እንደዚህ ነው በአሁን ሰዓት በውጭ ያሉትም ደግሞ ማተብ በቅርንጭት ጊዜ ማህተብ ይዘው ሮጡ ሰዎች ዛሬ በተራቸው ወጥተው የሚናገሩት ነገር አለ ትክክል መሆና ትክክል አልሆነ እዛም እንደገና ቢገቡ ምን እንደሚያረጋው አናቀም ይሄው በኦሮሞም በአማራውም ወጥተው ውስጥ የነበሩ ድሮ የታገል የነበሩት ወጥተው ሌላ ነገር ነገ ገብተው ደግሞ ምን እንደሚያረጋው አናቀም በፊት ገብተው ዋንጫ ይዘው ነበር ካርታው ላይ ገቡ ነበር አይደለም እንዴ መከፋፈል ምንም ዋጋለም ኢትዮጵያ ህዝብ በዚህ ነው ያኔ ያደክ ሲወርድ የገቡትና ቃል እንደማን እንደሆነ ብዙ ተአምር ተፈጥሮ በቃ ዲባል ቀረ አንድ ሰው ራሱ ጥቅም ብቻ የራሱን ፍላጎት ለማራካት የኦሮሞ ስም ይነግዳል እንጂ አብይ እሱ ለኦሮሞ ምን የትኛው ነው ምን ዳቃቸው ናቸው አብረን እንኮን በላው ሁሉም እና እንደማንኛውም ጦርነት በአሁን ሰዓት ከባድ ሆኗል ኢኮኖሚ ይገላል አገርን ይገላል ትውልድን ያጠፋል ብዙ ነገሮች ነገር

0: ነገር ሁሉንም አስቀምጠው የኢትዮጵያ ህዝብ ማሪ ነው አይደለም እንዴ? ኢትዮጵያ ህዝብ ኮ አንደርስታንድ የሚደረግ ነው። ይሄ ነገር ቆሞ ይቅር ተባብሎ ተቃዋሚ ሙኖም ባንድ ላይ በጋራ ሆኖ ሁሉም በረሰ ባሁን ጥምር የተባለው አይተጣመሩት ነፋኖ የሮሚያ ትግራይ ኤርትራ ሌሎችም እንደዚሁ አንድ ለማድረግ ወደፊት ጥሩ ሁኔታ ይፈጥራል በሚል አንድ ነው አለ። እንግዲህ አለዛ አንድ ሆኖ መታገሉ ለእንደዚህ አይነት መንግስት ጥሩ ነው። በመጨረሻም ደግሞ ጥሩ ውጤት ላወጣ ይችላል። ምክንያቱም አንድነት ውጤት ስለሆነ ጥሩ ውጤት ያመጣል ብዬ ነው የምገምተው። ነገር ግን ካብይ ስልጣን ሆኖ ካደረሰው ሁኔታ በጣም የሚያስፈራ ነው በኔ በኩል፣ ሁሉም ነገር በኔ በኩል ማለት ነው። ስለዚህ አገራችን ኢትዮጵያን እባካችሁ አታምሷት፣ አታስጨርሷት፣ እናትን አታስለቅሱ፣ ወጣቱን ወደ ጦር ግንባር አትውሰዱ። እኛን የሚወጋን ከውጭ ያለ ሱዳን ድንበራችን ወስዷል፣ እሱን ተከላከሉ። ከዛ ወዲህ እንዲወጉን የምትገፋፉትን በዚህም በግራም በቀኝም ጦርነትን አቁሙልን። ሰላም ሰላም ነው ኢትዮጵያ ህዝብ የሚፈልገው በአሁን ሰዓት። ውጡ እስቲ ሰላም። ሌቦችም እነኛ አታላዮችም ምን እያሉ የሚገሉትም ምን የሚያደርጉትንም አስቁሙ። ከዚህ በተረፈ ግን ሁሉም ነገር ምለው የኢትዮጵያን ህዝብ ላመሰግን ወዳለሁ። እግዚአብሔር በሁሉም በአሁኑም በሆነ በፊትም ሁልጊዜ አስተዋይ ነው፣ ያያል። እውነቴን ነው ምለው በሙሉ ብዙዎች አይታችኋል። እስቲ ዘር ብላችሁ ሄዳችሁ በዚህ ቫንኩቨር የኔ ዘር ያልሆነ ሰው ነው እኔ ብዛት የረዳኝ። በእርግጥ ነው የምነግራቸው እውነት ፍቅር ነው። ስሙንም መጥቀስ አልፈልግም። በጣም ውድ እኔ አዲስ አበባ ሂጂ ለአንድ ጉዳይ ከዚህ ሆኖ ብዙዎችን ያስተካክልኛል። በብልጽግና አይደለም እሱ አይደለም እሱ አይደለም የብልጽግናው ግን ሳይሆን ሌሎች በዘር አኳያ ነው። እና እስካሁን ከልብ አይጠፋም የመጨረሻ ነገር ነው። እና ለሱ ምንም አላረኩለትም አላረገውም በመታወቅ ብቻ። እና እየረዳኝ ሰዎች አለው። ዘር ቢሆን ኖሮ አይረዳኝም ነበረ አይደለም እንዴ? እና እኔም እንደዛው ሁላችንም እንደዛው እናድርግ። ሁላችንም ፍቅርና ሰላምን እኔ እንተባበር፣ አንድ እንሁን፣ ኮሚኒቲያችንን እናሳድግ። ኮሚኒቲያችንን በጋራ ሁነን አንተ ከሌነ አንተ ከሌሳል የሰው ልጅ አንድ አይነት ፊት የለውም። እንደዛ ነው ባህሪው። ግን አንድ ሆነን በሚያግባቡ ነገሮች ላይ እየተግባባን ብንሄድ እናድጋለን። እኛ ኢትዮጵያኖች እና ኤርትራኖች ሄር ከስንት አገሮች ለምሳሌ እንደነ ፊሊፒንስ ሳይሆን ሌሎችም መጥተው አድገውን የራሳቸው መሰብሰቢያ አዳራሽ አድርገው ይዘው ምን ብለው ፖለቲከኞቻቸውን እየደገፉ ሱቃቸውን እየሄዱ እየገዙ ከራሳቸው ሰዎች ጋር ነው የሚውሉት። እኛ ጋር ግን የለም። በጣም የሚያሳዝነው ከኛ ይልቅ ወደ ውጭ ነው የሚሮጡት። ታክሲ እንኳን ለመጥራት አበሻ ከሆነ እንኳን ይፈሩ ነበር ድሮ እኔ እንደምሰማው እዚሁ እንዳለው። እና አንድ ጊዜ ጎንበስ ማለት አለብን። ሳንወድግ ጎንበስ ብላ እያንዳንዳችን መረዳዳት ያስፈልገናል። ማንም ይሁን ማንም በኢኮኖሚ በዚህ በሀገራችን በኢኮኖሚ መርዳ ወጣቱን ለማስተባበር ወጣቱን እንከረጅ ለማድረጊያ መንገዶች መፍጠር ነው። አሁን እንግዲህ ሁሉም ወጣቶች ፐርፌክት አይደሉም አይደለም እንዴ? በዚህ በከተማችን የምናየው ብዙ ነገር እናያለን። ይሄ ነው ብንል ጥሩ አይደለም። እና አንድ እንሁንና አንድ ሰው ሆነን ሁላችንም የእያንዳንዳችንን ችግር ብንካፈል በጣም ትንሽ ነው። አንድ ሰው ግን ያቅተዋል፣ ይደክማል፣ ይታመማል። በቃ እንዴት ላድርገው ብሎ የሚቆጥርም ሊኖር ይችላል። ወገኖቼ ግን እኛ ካለን እያንዳንዳችን መቶ ብንሆን አምስት ሰውን ቢቸገር ማገዝ አቅተንም አይደለም እንዴ? አዎ፣ እንደዛ አይነት ነገሮች አሉ። አሁን ወደፊት እግዚአብሔር ካለ ብናደር ኮሚኒቲያችንን እናስተባበር፣ እንደገና እናንቀሳቅሰው። በአሁኑ ሰዓት ጥቂት ሰዎች ናቸው እያንቀሳቀሱት ላለመተው ጥርሳቸውን ነክሰው ያሉት ፈልገው ነው። ያን ብቻ ነው ይሻለኛ ብለው ሁላችንም ስራ አለብን። እንደኛ ናቸው፣ ሰዎች ናቸው፣ ልጆች አላቸው፣ ትዳር አላቸው፣ ብዙ ነገር አላቸው። እና እንዲያው ሰዎቹን እንኳን ባናየው ኮሚቴያችን ብለን እግዚአብሔር ያክብርልን፣ እግዚአብሔር ይስጣችሁ ስለያዛችሁ። ብሄድኩ ቁጥር እኔ በጣም ነው ማመሰግናቸው። በእውነቴ ነው ከዚህ ሙኛ አመሰግናለሁ። ምክንያቱም እኔ ማነኝ? እኔ ገብቼ ያላረኩትን እነሱ ያረኩ። እኔ የራሴን ስራ ስሯሯጥ ከቤተሰብ ጋር ምናምን ስል እነሱ ግን ቤተሰቦቻቸውን ጥለው በዛ ሰዓት እየተሯሯጡ ኮሚኒቲው ባሎቻቸው፣ ሚስቶቻቸው እግዚአብሔር ይስጣቸው ሳይከፉ ነው ይሄን ነገር የሚያደርጉ ደስ እያላቸው እንጂ ኢትዮጵያን ኮሚኒቲ ምን ጥቅም አለው? ንገሩኝ እስቲ መጥቀዋለሁ ከዚህ ፍትም ያመራራ ያሉት ያቁታል ስለዚህ እነሱና ማመስገን በመጀመሪያ በእውነቴ ነው ማመስገን በተለይ አመራ ላይ ሆነው ሲወርዱ ማመስገን ማመስገን በደንብ አርቆ እና እነኛ ሰዎች ተመልሰው እንደገና የራሳቸውን ካለፉት ኤክስፕሬስ ሼር አረግ ካላመሰገን ዞር ብሎ ማያም አይደለም እንዴ ስለዚህ ኢትዮጵያን ኮሚኒቲን እዚህ ያለነው ብናስተባበር ወጣቶቻችን አሁን ኮሚኒቲው ሲኒየሮችን ዛሬ ጋብዘዋል አዲስ አመት ባለን አርጓል ተመስገን ነው እንግዲህ ሰመር ላይም ደግሞ ኢትዮጵያን ዴይ አድርገዋል እንዳው ባንገኝ ብዙም ባይል ምክንያቱም ተሳትፎ ያንሳል እንጂ ሁሉም ዛሬ ነው ወለሚቀጥለው እንግዲህ ዛሬ ዛሬ ነው ከዚህኛው ትምርታ አግኝተን በመቆጨት ሳይሆን ወደፊት ምን አድርጎን በጋራ ነን እስቲ ሂዱና አንኳኩ ኢትዮጵያን ኮሚኒቲ አለን በሉ በጣም ደስ የሚል አንክለን በሉ ሄዳችሁ ተጫውቱ በር ክፈቱ እናንተ ፍጠር በዛ እናድርግ በእውነት ነው ምለው ቀዳሜ ቀዳሜ እኔ አሁን ለየት ፕሮግራም ባሊስ ሁሉ ጊዜ ሄዳለሁ ማለት ነው አንተስ ምትሉኛው በራሴ በተቻለ መጠን አንዳንድ ጊዜ ዝግጅት ሲሆን ሲሪየስ ከሆነ ይሄዳለሁኝ ወገኖቼ ይሄን ወዛሬ ያለኝ እንግዲህ ሁላችንም ኢትዮጵያ አምላክ ኢትዮጵያን ይባርክ በተለይ በዚህ በፋኖ በኩልና በትግራይ በኩል ያሉትን ጦርነቶች አሁን መታተ በጣም ከፍታ ያደርጋል ሊሆን ይችላል የሚል ግምት አለ ነገር ግን መሆን ያለበት ስለሆነ ነው በተለይ በፋኖ ሳይወድ በግድ ለህልውና ብለው ይወጡ ናቸው እንግዲህ እና በአሁን ሰዓት ሰክሰስፉል እየሆነ ነው አስፈልጊ ከዚህ ወደፊት ከአንድ አመት ሁለት አመት በኋላ ኢትዮጵያን ጦር እጥፍ በብዛት አድርገው በትንሽ መሰረ በከላሽ በሶስና አሁን እስከ ብርጌድ እስከ ክፍለ ጦር አልፎ እንደዛ እዝ ሳይገባ ከመሆን አሁን ተባብራ ሁሉም እንደ በሻንጉል ከሌሎች ጋር አንድ ላይ ሆነዋል እንግዲህ ወደፊቱን እግዚአብሔር ያሳየንላለሁኝ ወርቋ ያለው ነኝ ከዚህ ከሲአይቲአር 11.9 FM ቫንኩቨር ቢሲ ካናዳ የራሳን ያሰበ እዚህ ላይ ጨርሻለሁ እናንተ ሐሳብ ካላችሁ ደውሉልኝና ማንንም ይሁን ማንንም በፖለቲካም ሆነ በሃይማኖት በዘር ልዩነት የሌለው ነገሮች ተካፍሉ ከሆነ አንተ እንዲና ላስገባ ማለለም ከፍላጅ ማስተዋቂያ የምትልኩልኝ ፈልጋችሁትን ማስተዋቂያ የናንተን ምሮን አንተ እንዲና አላስፈልግም በየምለው ነገር ማስተዋቂያ ለግን እስካላላካችሁ ድረስ እናንተ ቢሩን እስካላንኳኳችሁ ድረስ ማላድርጎች ነገሮች አለ ፖስተር ከተላከልኝ በውስጥ መስመር አድርጓለሁ አስተዋውቃለሁ ስለዚህ በእውነት ነው ምለው እንግዲህ እስከሚቀጥለው መስቀል እንግዲህ ድረስ በሙዚቃ ለያቻለሁ እንግዲህ አሁን ወደ ዋሴ ወስዳቻለሁ አንድ ሙዚቃ ዳኜ ዋሌን አዲስ አበባ ሚለውን በአዲሱ ዘፈን ለቅላቻለሁ ከዛ ፊት ግን የዚህ ስቱዲዮ ማስተዋቂያ አለኝ ሁሉ ጊዜ እንደማረገው ያንን ማስተዋቂያ አሰማለሁኝ
1: The people who use, work in, and rely on a business also had a say in how it was run. Discover the possibilities at Further Together, the summit for BC co-ops, taking place at the Clarion Hotel in Abbotsford on Thursday, September 17th, and Friday, September 18th. Hosted by the BC Co-op Association, the summit features 2 days of speakers, workshops, and networking focused on how cooperatives and democratically owned businesses can build a better economy for all. This event is open to everyone, whether you're interested in, new to, or already working in BC's co-op sector, this conference is for you. Youth aged 30 and under can enter to win 2 free conference passes. To enter, email connect@bcca.coop by September 11th with your name and 1 to 2 sentences expressing why you'd like to attend the conference. Come be a part of the conversation about how co-ops are shaping a stronger, fairer future in BC. For tickets and more information, visit bcca.coop/together. We hope to see you there on September 17th and 18th.

አድማጮቻችን አሁን እንጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀመረ።

0: ዋው ማማ አፍሪካ የተሰኘ የሚቀርብላችሁ በየስቅዳሜ ከ745 እስከ ድረስ ሶስት ሙዚቃዎችን እናጫውታለን። ቀደም ብዬ እንደገለጽኩላችሁ በዘፈን ብቻ ሳይሆን ሌሎችን እያቀባበን በስለ አፍሪካ አንዳንድ ነገሮችን እናገራለን። ከያለን ኮሚኒኬሽን አኳያ ትንሽ ቢዚ ስለሆነ ነው በአሁን ሰዓት እና ወደፊት በጥሩ ሁኔታ እየቀረበ ይመጣል። ቀደም ብዬ ተናግራለሁ፣ ሌሎቻችሁም አንዳንድ ፕሮግራሞች ካላችሁ መሳተፍ ትችላላችሁ ማለት ነው። ወርቁ አያሉ ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። መዝናኛ ፕሮግራማችንን ወደ መዝናኛ ፕሮግራማችን ከማለፋችን በፊት ማስታወቂያዎች ሁለት አሉኝ። የተላኩልኝን ላብራራላችሁ ይዛለሁኝ። በአሁኑ ሰዓት በአሁኑ በዛሬው ቀን በዚሁ በከተማችን የሚገኘው የሙስካነ ሕዙዛን መድኃኔዓለም ጸድና ቅድስት ድንግል ማርያም ቤተክርስቲያን ዝግጅት አለው። ይሄ በማርያምን ንግስት በማድረግ ዛሬ ፕሮግራም አላቸው፣ ዛሬ ማለት ነው። ነገም ደግሞ እንደዚሁ ክብረ በዓሉ ይከበራል። ወደዛ መታችሁ እንድትሳተፍ ከበረቱ እንድትካፈሉ ተብላችሁ ተነግራችኋል። ለማንኛውንም እንግዲህ ማርያም ነገ በዛ አካባቢ ነው እና አድራሻም ሰጥቶኛል። ያም አድራሻ ደግሞ 726 12 ስትሪት ኒው ዌስት ሚኒስተር ቢሲ ነው። እንደገና ደግሞ አለው 726 12 ስትሪት ኒው ዌስት ሚኒስተር ነው እና እዛ ንግስና ይኖራል። በጠዋቱ እንግዲህ ማህሌት፣ ቅዳሴ፣ ትምህርትም፣ ዜማ፣ የታቦቱ ውደት ይሆናል ተብሎ ተነስቶ ወይም ፖስተር ተሰጥቶኛል። ይህንን እያስታወቅኩኝ ወደ ሁለተኛው ማስታወቂያ ዞር አለሁኝ። እሱም ደግሞ ያው የምታውቁት ነው፣ በረከት ነው። በረከት እንግዲህ እንደምታውቁት የሲቲ ካውንስሊንግ ውድድር ያደርጋል። እሱም ኦክቶበር 17 ነው። ስለዚህ በኒው ዌስት የምትገኙ ማንኛቸውም ኢትዮጵያኖች፣ ኤርትራኖች፣ ሌሎች አፍሪኮችንም እየቀሰቀሳቸው በረከት ለሲቲ ካውንስለር እንዲመረጥ ታደርጉ ጥሪያችን እናቀርባለን። ከዚህ ፊትም የገቢ ማሰባሰብ አድርጎ ነበር። ወደፊት እንግዲህ አንድ ፕሮግራም ሊኖረው ይችላል። እንግዲህ እሱ በፈቀደው መንገድ እናያለን እና በረከት ከበደ አንዳንድ ነገሮችን በቅርቡ ከዚሁ ኦክቶበር ላይ እንግዲህ ከአሁኑ ሳይለጠፍ ቢቀርም የሚቀጥለው ወር ውስጥ አካባቢ ጥሩ ጥሩ ነገሮች ይለጠፋሉ። ፖስተሮችንም ሆነ እንዲሁ እያንዳንዳችሁ በየግላችሁ በረከትን ምረጡ የሚል አንዳንድ ነገሮች ሰርታችሁ ብትሄዱ መልካም ነው። እንደግፈው እንላለን። ወርቁ አያሌው ነኝ ከዚህ ከሲአይቲአር። እንግዲህ ዛሬው ፕሮግራሜ እስከዚህ ድረስ ሳይሆን ሙዚቃዎችን እስከ ናይን ድረስ አቀርብላችኋለሁ። ሁልጊዜ ሙዚቃ ከየት እስከ ናይን አንድ ሰዓት ነው። በዚህ በተጨማሪ አንዳንድ ጥያቄዎች ጠይቃችሁ የነበረ በኢትዮጵያን ኮሚኒቲ ላይ ማለት ነው። ይቅርታ፣ ኢትዮጵያን ኮሚኒቲ ቅዳሜ ያው በአዳራሹ ይገኛል። በዚህ በበርነቢ ውስጥ ሜትሮ ታውን ትሬን ስቴሽን አካባቢ ትሄዱ በቀላሉ ታገኛላችሁ። አድራሻውን ደግሞ ጉግል አድርጋችሁ ብትገቡ አለ፣ ዌብሳይቱም ፕሮግራሙም ምኑም ስላለ ሄዳችሁ መሳተፍ የምችሉ ጥሩ ነው። በወጣቱ ላይ ትኩረት ቢያደርጉ ጥሩ ነው። እያደረጉ ነው፣ ብዙ ጥሯል፣ ብዙዎችን እየተሞከረ ነው። ባለፈው የወጣቱን ብቻ ፕሮግራም አዘጋጅቶ ነበር። አሁንም እናንተ ካላችሁ የደወላችሁልኝ ከተሳትፎ ካረጋችሁ የበለጠ የጠነክራል ማለት ነው። ስለዚህ ይሄ ነው እንግዲህ መልሴ። በተረፈ ዌብሳይት ገብታችሁ የስራ አመራሩን በስልክ ደውላችሁ ማናገር የበለጠ ኢንፎርሜሽን ልሰው ትችላላችሁ። እኔ በዚሁ ለራሴ ኢንፎርሜሽን ለመስጠትና እንዲሁም ደግሞ ኢንካሬጅ ለማድረግ ነው እና ውስጠ ምስጢሩን የሚለውን ነገር አይሆንም። ዋናው ኢትዮጵያን ኮሚኒቲ ነው። ኢትዮጵያን ኮሚኒቲ ሁሉንም ኢትዮጵያኖችን አጠቃሎ የያዘ ነው። እንደዛ ነው የተቋቋመው እና ሌላ ነገር አይኖረውም። ነገር ግን በተሳትፎ የኢትዮጵያን ኮሚኒቲ ማጠናከር ይቻላል። ደካማ ጎን ካላቸውም ያንን በትህትና ማረም ይቻላል። ይቻላል ደግሞ ግን አብዛኛውን ጊዜ እኔ እንደማየው ጠንካራ ጎኑ ብናጎላ ጥሩ ነው፣ ደካማ ብቻ ከመፈለግ ከመቆርቆር። ስለዚህ ወደዛ ነው የሚሄደው። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም የሽክሽክታ ሬዲዮ አዘጋጅ። የመዝናኛ ፕሮግራም ችን ይቀጥላል። እናንተ በመረጣችሁ ዘፈን ባለፈው ሳምንት ያመለጣችሁ አደርጋለሁ። በተለይ ኤአይ ላይ ፎከስ ያደረጋችሁ ብዙዎች ወጣቶች አላችሁ። ያን አደርጋለሁ። አንዳንድ ሙዚቃዎችን እያደረገን እስከ 9 ሰዓት አብረን ቆያለን። የሙዚቃ ሰዓት ነው። እያከታተልኩ አሰማችኋለሁ። በመሀል ማስታወቂያ አደርጋለሁ። አሁን ቀጥታ ማስታወቂያ ኒዚኒ ሲአይቲአርን ማስታወቂያ ካሰማ ወዲህ ወደ አንድ ወላይታኛ በዘውዱ በቀለ ጊፋታ ዮዮ የሚለው ሙዚቃ አቅርብላችኋለሁ። መጀመሪያ እስቲ ወደ ማስተካከው እንሆ
1: CITR
2: 101.9 CITR 101.9 FM
3: CITR 101.9 FM
4: CITR 101.9 FM
5: CITR 101.9 FM
6: CITR 101.9 FM
4: CITR Voices of UBC

0: dance music, reggae music. It's tell the whole world, you know. Telepathically and physically and mentally and spiritually, we are telling them to this music, yeah.
1: So you heard it here at Rocker Show 101.9 FM CITR, featuring yours truly, George Beard, keeping the reggae music alive on the west coast of Canada. It's all about roots rock, yeah. Lovers rock, dancehall reggae music on CITR Rocker Show, Sunday noon to 3 p.m. each and every Sunday. The love of Jack. For over 25 years of doing it nice, warm, and easy. Until next time, such time, keep the faith and spread it gently. Jah bless and Jah guidance. Jah out. Bless out.
2: አድማጮቻችን እንግዲህ በመዝናኛ ፕሮግራማችን በጣም እንደተደሰታችሁ አምናለሁኝ። አንዳንድ ጥያቄዎችን ተደውለው ተጠይቆኛል። በተለይ በወጣቱ ላይ በሚመለከት ጉዳይ ኢትዮ አፌር የሚባል ከዚህ በፊት ብዙዎችን ወጣቶችን የሚያሰባስብ በከተማችን የሚንቀሳቀስ ነበር እንዴት ነው ብሎኛል። በርግጥ እንዳሉ ነው የሚገባኝ። እስካሁን ድረስ ባልሰማን ብዙ ነገር እንደሚንቀሳቀሱን መሰለኝ። ካሉና የሚንቀሳቀሱ ከሆነም ደግሞ ሊያብራሩልን በሬዲዮ ገብቶ ጥሩ ነው። የተቻለኝ መጠን በእነሱ አካባቢ ማቀ ወንድማችን ስላለ በእነሱ ውስጥ እስቲ ደውዬ ጠይቃለሁ ብዬ መልሰጥ ይቻለሁ። ኢትዮ አፌር ልክ ነው፣ ምሳሌዎች ነበሩ። በተለይ በዚህ በከተማችን በብዙ ቦታ ስማቸው ይጠራ ነበር እና አሁን ጸጥ ብሏል ነው የሚሉት። አላሉም ብዬ ነው የምገምተው። ክሌ የሚሆን አይደለም፣ ምክንያቱም ኢትዮጵያ ተስፋ አይቆርጥም እና እንደሚሆኑና እንደሚነሱ ነው። እንግዲህ ሰዎች በዚህ በኖርዝ አሜሪካ ውስጥ ቀላል ነገር አይደለም አይደል እንዴ? ስራ ምንም ብዙ ነገሮች አሉና በዛ ምክንያት ሊሆን ይችላል ብዬ ነው ገምተው እና ይኖራሉ። ድምጻቸው እንደሚያሳሙን ሙሉ ተዋል ተስፋ ነኝ። ወርቁ አያለው ነኝ። ወደ መዝናኛ ፕሮግራማችን ለውሰራችሁ። ሐሳብ ስጡ 604-600-4657 604-600-4657 ቴክስ አርጉልን፣ ደውሉልኝ።